ዘገብራ አበየ ወመንከራ ወመድን ባዕድ ተቀድወሰ ወይትባረከ ወይትቀደሰ ወይትንያለ ወይትየባዶና እስማብየ ስባቴ ሆ ቅዱስ ሀያል ወቡሩከ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይኮከ በግዝ የጸለይኮከ አንታ ወዘምሰማ ምነድሎ ማደረከ ህሮይና ዋስየ ክስመንደሎ አሌ ካርያም ከበራብሌ ዋሴን የዋስ ያረሃሌግኒ ሃልያረ